በሌላው ትከሻ ለመኖር አልሻ ለእስራኤል ቅንስራ ልቆፍር ልሸከም ገበሬ ምን ሆነ ወታደር አገልግል አስፈላጊው መንገድ